የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶ ቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 15/2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የመስከረም 15/2019 ዓመተ ምህረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ፈረንሳይ የርዕሰ ሊቃነ ጳጳሳት ሊዮ 14ኛን ሐዋርያዊ ጉብኝት እየተጠባበቀች መሆኑ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ ሐዋርያዊ ጉዞአቸውን መጀመራቸው መገለጹን የሚያመለክት ዜና በክፍል 2 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ የክርስቶስን ሰላም ለማወጅ ወደ ፈረንሳይ እየተጓዝኩኝ ነው ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስደመጥናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: ፈረንሳይ የርዕሰ ሊቃነ ጳጳሳት ሊዮን ሐዋርያዊ ጉብኝት እየተጠባበቀች ትገኛለች ተባለ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የካቶሊክ ቤተ ክርስቲያን 267ኛው ርዕሰ ሊቃነ ጳጳሳት ሆነው እንደ አውሮፓውያኑ የቀን አቆጣጠር በነሐሴ 18 2025 ዓ.ም ተመረጡ ከተመረጡ በኋላ አራት ሐዋርያዊ ጉብኝቶችን ማድረጋቸው የሚታወስ ሲሆን በዚህም መሰረት የቅዱስነታቸው የመጀመሪያው ሐዋርያዊ ጉብኝት በቱርክና በሊባኖስ እንደ አውሮፓውያኑ የቀን አቆጣጠር ህዳር ናታሳስ ወር ላይ 2025 ዓ.ም ተመረጡ። ሁለተኛው የሐዋርያዊ ጉብኝታቸው በሞናኮ እንደ አውሮፓውያኑ የቀን አቆጣጠር ጥር 2026 ዓ.ም ተመረጡ። ሶስተኛው ሐዋርያዊ ጉብኝታቸውን በአልጄሪያ፣ ካሜሩን፣ አንጎላና ኢኳቶሪያል ጊኒ የአፍሪካ ጉብኝት በመባል የሚታወቀው እንደ አውሮፓውያኑ የቀን አቆጣጠር በ2026 ዓ.ም ተመረጡ ያደረጉት ሐዋርያዊ ጉብኝት። አራተኛው ሐዋርያዊ ጉብኝታቸውን በስፔንና በሳን ማሪኖ በነሐሴ ወር 2026 ዓ.ም ተመረጡ ማድረጋቸው የሚታወስ ሲሆን አሁን ደግሞ ቅዱስነታቸው አምስተኛውን ሐዋርያዊ ጉብኝት መዳረሻቸውን ከመስከረም 15 እስከ መስከረም 18 2019 ዓ.ም ተመረጡ ድረስ በፈረንሳይ ማድረግ ጀምረዋል። ከዚህ ቀደም በፈረንሳይ ሐዋርያዊ ጉብኝት ያደረጉት ቅዱስ ዮሐንስ ጳውሎስ ዳግማዊ እንደ አውሮፓውያኑ የቀን አቆጣጠር በ1980 በ1983 በ1986 በ1988 በ1996 በ1997 በ2004 ዓመተ ምህረት 7 ጊዜ አድርገው እንደነበረ የሚታወስ ሲሆን እንደ አውሮፓውያኑ የቀን አቆጣጠር በ2008 ዓመተ ምህረት ርዕሰ ሊቃነ ጳጳሳት የቤኔዲክቶስ 16ኛ ጉብኝትና ከቀድሞው ርዕሰ ሊቃነ ጳጳሳት ፍራንቸስኮስ 3 ጉብኝቶችን እንደ አውሮፓውያኑ የቀን አቆጣጠር በ2014 እንደ አውሮፓውያኑ የቀን አቆጣጠር በ2023 እና እንደ አውሮፓውያኑ የቀን አቆጣጠር በ2024 ዓ.ም ከተደረጉት ሐዋርያዊ ጉብኝቶች ተከትሎ የቅዱስ ጴጥሮስ አዲስ ተተኪን ለመቀበል ፈረንሳይ እየተዘጋጀች ትገኛለች። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አምስተኛውን ሐዋርያዊ ጉብኝት ዓለም ሕይወት እንዲኖረው የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እንደተገለጸው የሚለው የተመረጠው የተዘጋጀው የጉዞ መሪ ቃል አዳኝ ክርስቶስ ያመጣልንን ታላቅ ስጦታ እንድናውቅ የቀረበ ግብዣ ነው። እንዲሁም የተስፋና የህብረት ጥሪ ሲሆን ሰላምን፣ እርቅንና ወንድማማችነትን ለመጋራት መለያየትን እንድናሸንፍ ያበረታታናል። ይህም በዓለም ላይ የአዲስ ሕይወት ምልክቶች ናቸው። እነዚህ ቃላት በፈረንሳይ የምትገኘው ቤተ ክርስቲያን የቅዱስ አባታችንን ጉብኝት የምትቀበልበትን አመለካከት ይገልጻሉ። ደስታ፣ ግልጽነትና ከእግዚአብሔር ለሚመጣው ሕይወት ለሁሉም ለመመስከር ያላትን ከፍተኛ ፍላጎት ያሳያሉ። ርዕሰ ሊቃነ ጳጳሳት ሊዮ ወደ ፓሪስ ከመድረሳቸው አስቀድሞ የቫቲካን ዜና ዘጋቢ ዲቦራ ካስቴሌኖ ከኖርተርዳም ካቴድራል ውጪ በመሆን በፈረንሳይ ውስጥ በርዕሰ ሊቃነ ጳጳሳቱ መምጣት ያለውን ከፍተኛ ደስታና እንደ አውሮፓውያኑ የቀን አቆጣጠር በ2019 ዓ.ም ተመረጠ ከደረሰው አውዳሚ የእሳት አደጋ በኋላ ያለውን ስሜት ዘግባለች። ፓሪስ ርዕሰ ሊቃነ ጳጳሳት ሊዮን ከአንድ ቀን ባነሰ ጊዜ ውስጥ ለመቀበል ስትዘጋጅ ከፍተኛ ደስታ ይታያል። ቅዱስ አባታችን በሰኔ ወር ወደ ስፔን ካደረጉት ጉዞ በመቀጠልና በታህሳስ ወር ወደ ላቲን አሜሪካ ከሚያደርጉት ጉዞ በፊት አምስተኛውን የውጭ አገር ሐዋርያዊ ጉብኝት ለመጀመር ዛሬ መስከረም 15 2026 ዓ.ም ተምረት ጠዋት የፈረንሳይ ዋና ከተማ ደርሰዋል። የርዕሰ ሊቃነ ጳጳሳት ሊዮ የአራት ቀናት ጉብኝት ከፓሪስ ወደ ሎርድ ለሚደረግ የመንፈሳዊ ጉዞና በመጨረሻም ወደ ምስራቃዊ ፈረንሳይ ከተማ ሜትስ ያደርሳቸዋል። በፓሪስ ከፈረንሳይና ከተለያዩ አካባቢዎች የመጡ ምዕመናን በስፍራው እየደረሱ ነው። በጎ ፈቃደኞች ስራቸውን በጥንቃቄና በቁርጠኝነት እያከናወኑ ነው። ዓለም አቀፍ የዜና አውታሮች ተሰብስበዋል። እንዲሁም በዋና ዋና ቦታዎች ዙሪያ የደህንነት እርምጃዎች በግልጽ ተጠናክረዋል። በኖርትርዳም ካቴድራል ውስጥ እያንዳንዱ ዝርዝር ጉዳይ በፍቅር እየተዘጋጀ ይገኛል። እንደ አውሮፓውያኑ የቀን አቆጣጠር በየካቲት ወር 2019 ዓ.ም ከደረሰው አውዳሚ የእሳት አደጋ በኋላ አንድ ርዕሰ ሊቃነ ጳጳሳት በዓለም ዙሪያ በሚታወቀው በዚህ ተወዳጅ የጎይቲክ ካቴድራል ውስጥ ሲገኙ ለመጀመሪያ ጊዜ በሚታይበት በዚህ አስደናቂ ወቅት ሁሉም ሰው የራሱን ድርሻ ሲወጣ ማየት ይቻላል። ብዙዎቹ ካቴድራሉ ዳግም እንደማይመለስ ፈርተው በነበረበት ወቅት እንደገና ተገንብቶ ወደ ሕይወት በተመለሰው ኖትርዳም ውስጥ ርዕሰ ሊቃነ ጳጳሳት ሊዮ ይቀበላሉ። እዚያም ከተለያዩ የፈረንሳይ ክፍሎች በመጡ ጳጳሳት ካህናት ዲያቆናትና እንዲሁም ገዳማውያን ገዳማውያትና የዘርዓ ክህነት ተማሪዎች ታጅበው ታድሶ በተደረገለት የኔቶርዳም ካቴድራል ውስጥ የምሽት ጸሎት ስነ ስርዓት ይመራሉ። በቀኑ መጨረሻ ላይ ርዕሰ ሊቃነ ጳጳሳቱ በስታድ ዲ ፍራንስ ለሚደረገው የጸሎት ስነ ስርዓት ከሺዎች የሚቆጠሩ ወጣቶች ጋር ይቀላቀላሉ። ወጣቶቹም ከርዕሰ ሊቃነ ጳጳሳቱ ጋር ያንን ጊዜ ለማሳለፍ ያላቸውን ደስታ አስቀድመው ሲገልጹ ቆይተዋል። በቀጣዮቹ ቀናትም ቅዱስ አባታችን በፕላስ ደ ላ ኮንኮርድ እና በሻንስ ኤልዜ አካባቢ የቅዳሴ ስነ ስርዓት ያካሂዳሉ። በሉርድ ርዕሰ ሊቃነ ጳጳሳቱ በማልሳቤል ግሮቶ ይጸልዩና ከመንፈሳዊ ነጋዴያን ጋር መስዋዕተ ቅዳሴን ያሳርጋሉ። ከዚያም ወደ ሜትስ ይጓዛሉ። እዚያም የሰላም መልእክት ያስተላልፋሉ። በቅዱስ እስጢፋኖስ ካቴድራል ውስጥ ቅዳሴን ይመራሉ። በፈረንሳይ ውስጥ በቅርብ 10 ዓመታት ውስጥ የሃይማኖት ልምምድ እየቀነሰ ቢመጣም ለረጅም ጊዜ የቤተ ክርስቲያኗ ታላቅ ልጅ እየተባለች ብትጠራም የቤተ ክርስቲያን መሪዎች በእምነት ላይ አዲስ ፍላጎት እንዳላቸው ይጠቁማሉ። በተለይም በወጣቶችና በጎልማሶች ዘንድ ማለት ነው። ብዙዎች የህይወት ትርጉም እየፈለጉ ነው፣ በእምነት ውስጥ እያገኙት ነው። የርዕሰ ሊቃነ ጳጳሳት ልዩ ጉብኝት በእርግጠኝነት ከጉብኝቱ በኋላ የሚዘልቅ የእምነት ጊዜ እንደሚፈጥርም ተጠብቋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 15 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ ሐዋርያዊ ጉዞ ማድረጋቸውን ጀመሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ፈረንሳይ የአራት ቀናት ሐዋርያዊ ጉዞአቸውን ሲጀምሩ ከሮም ወደ ፓሪስ የሚያመራውን አውሮፕላን በመስከረም 15 2019 ዓ.ም ጧት ላይ ጀምረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ዕለት ከሮም ፉሚቺኖ አየር ማረፊያ በጋዜጠኞችና በጓደኞቻቸው ታጅበው በሮም ሰዓት አቆጣጠር ከጠዋቱ 7:58 ላይ ተነስተው 10 ሰዓት ላይ በፓሪስ ኦርሊ አየር ማረፊያ እንደሚያርፉም ታቅደዋል። የጳጳሱ የፈረንሳይ ጉብኝት ዓለም ሕይወት እንዲኖረው የሚል መሪ ቃል ያነገበ ነው። የቫቲካን ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን እንዳሉት ለቅዱስነታቸው ለአምስተኛው ሐዋርያዊ ጉብኝት የተመረጠው መሪ ቃል የሰውን ሕይወት ዋጋ ለማስጠበቅ ይፈልጋል። ይህም ከጽንስ እስከ ተፈጥሯዊ ሞት ድረስ ተቀባይነትን ማግኘት መወደድንና መንከባከብ እንዳለበት ይገልጻል ሲሉ ተናግረዋል። ከጉብኝቱ በፊት ካርዲናል ፓሮሊን ለቫቲካን ኒውስ ባደረጉት ንግግር የጉዞ መሪ ቃል በፈረንሳይ ውስጥ የመንፈሳዊ ሕይወትን አስፈላጊነት ለማጉላት የታሰበ ሲሆን ብዙ ወጣት ጎልማሶች በየዓመቱ ሚስጥረ ጥምቀት እንደሚቀበሉም ገልጸዋል። የርዕሰ ሊቃነ ጳጳሳት ሊዮ የአራት ቀን ሐዋርያዊ ጉብኝት የሚጀምረው በፓሪስ ሲሆን እዚያም ከሲቪል ባለሥልጣናት ጋር ይገናኛሉ። የተባበሩት መንግሥታት የባህልና የትምህርት ኤጀንሲ የሆነውን ዩኔስኮ ዋና መስሪያ ቤትም ይጎበኛሉ። እንዲሁም ከፈረንሳይ ቀሳውስትና ወጣቶች ጋር ይጸልያሉ። በቤተ ክርስቲያን በሚተዳደሩ የበጎ አድራጎት ድርጅቶች ከሚረዱ ሰዎች ጋር ያላቸውን አጋርነት ይካፈላሉ። ሚስጥረ ጥምቀትንና ሚስጥረ ሜሮንን ለመቀበል የሚዘጋጁትን በሙሉ ያበረታታሉ። መሥዋዕተ ቅዳሴን ይመራሉ። ቅዳሜ ዕለት ርዕሰ ሊቃነ ጳጳሳቱ እመቤታችን ለቅድስት በርናዲት ሱብሪዩስ በተገለጠችበት ስፍራ ለመጸለይ ወደ ሉርድ ይጓዛሉ። በደቡብ ምዕራብ የፈረንሳይ ከተማ ውስጥ ያሉ ከአገሪቱ ጳጳሳት ጋር ይገናኛሉ። መሥዋዕተ ቅዳሴን ያሳርጋሉ። ከብዙ ሕመምተኞች ጋር ይገናኛሉ። የመቁጠሪያ ጸሎትም ያደርጋሉ ተብሎ ይጠበቃል። ርዕሰ ሊቃነ ጳጳሳት ሊዮ የመጨረሻውን ቀን ሰኞ በፈረንሳይ በሰሜን ምስራቅ ሜስ ከተማ ያሳልፋሉ። ሰኞ ምሽት ወደ ሮም ከመመለሳቸው በፊት የተለያዩ ሃይማኖታዊ ስብሰባዎችን ያደርጋሉ። የአውሮፓ ኅብረትን አመጣጥ ያስታውሳሉና መሥዋዕተ ቅዳሴን እንደሚመሩ ከወጣላቸው የጉዞ መርሃ ግብር ለመረዳት ተችሏል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የመስከረም 15 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ የክርስቶስን ሰላም ለማወጅ ወደ ፈረንሳይ እየተጓዝኩኝ ነው ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ በአሁኑ ወቅት ከመስከረም 15 እስከ መስከረም 18 2019 ዓ.ም የሚቆየውን አምስተኛውን ሐዋርያዊ ጉብኝት ለማድረግ ጉዞ መጀመራቸው ይታወሳል። ወደ ፓሪስ በሚወስደው የአውሮፕላን በረራ ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዘመናችን ስላለው የሰላም አስፈላጊነት አጽንኦት ሰጥተው ተናግረዋል። በተጨማሪም ከዚህ ቀደም ወደ ስፔን ባደረጉት ሐዋርያዊ ጉዞ ወቅት ከጋዜጠኞች ጋር ወደ ሮም መመለስ ባለመቻላቸው ይቅርታ የጠየቁ ሲሆን ከጋዜጠኞች ጋር ጥያቄና መልስ በመለዋወጥ እንዲሁም ቀልዶችን በመጫወት ጊዜ አሳልፈዋል። እንደምን አደራችሁ? በእንግሊዘኛው እንደምንለው እንኳን ወደ አውሮፕላኑ በደና መጣችሁ። ዛሬ ጧት ሁላችሁንም በማየቴና ሰላምታ በመለዋወጣችን ደስ ብሎኛል ሲሉ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ተናግረዋል። ይህን ንግግር የተደረገው ፓሪስን፣ ሉርድንና ሜትዝን የሚያካትተውን አምስተኛው ዓለም አቀፍ ሐዋርያዊ ጉዞ ለመጀመር ወደ ፈረንሳይ በሚያደርጉት በረራ ወቅት ነው። እኔ ከሁሉም በላይ እንደ ማንኛውም የዓለም ክፍል ሁሉ ወደ ፈረንሳይ የምጓዘው የኢየሱስ ክርስቶስ ተከታይ በመሆን የክርስቶስን ሰላም በመላው ዓለም ለማወጅ ነው። ይህ መልእክት ሁላችንም እንደምናውቀው በአሁኑ ወቅት እጅግ አስፈላጊ ነው ሲሉ ርዕሰ ሊቃነ ጳጳሳቱ አብሯቸው ለሚጓዙ ጋዜጠኞች ተናግረዋል። ለሚያከናውኑት ሥራ ምስጋናቸውን ያቀረቡ ሲሆን ይህ ጉዞ በርካታ እጅግ አስፈላጊ ርዕሰ ጉዳዮችን እንደሚዳስስም ጠቁመዋል። ከ10 በላይ አገራት የተውጣጡ ከ80 በላይ ጋዜጠኞች በአውሮፕላኑ ውስጥ ተገኝተዋል። የመቀመጫዎቹ የራስጌ መሸፈኛዎች ላይ የርዕሰ ሊቃነ ጳጳሱ የክብር ምልክትና በረራውን የሚያከናውነው የጣሊያን አየር መንገድ ኢታ ኤርዌይስ አርማ ተቀርጾበት ይታይ ነበር። የፕሬስ አባላት ማስታወሻ ደብተሮቻቸውን፣ ስልኮቻቸውን፣ ላፕቶፖቻቸውን፣ ካሜራዎቻቸውንና ሌሎች መሳሪያዎችን ይዘው ነበር ወደ አውሮፕላኑ የተሳፈሩት። ይህም ስለ ርዕሰ ሊቃነ ጳጳሳቱ ጉዞ የሚያከናውኑትን ሁሉ ለዓለም ዙሪያ ተመልካቾች፣ አድማጮችና አንባቢዎች ለማድረስ ዝግጁ በመሆናቸው ነው። በአውሮፕላኑ ውስጥ የተለያዩ ቋንቋዎች ይሰሙ ነበር። ስፓኒሽ፣ እንግሊዘኛ፣ ፖርቱጋል፣ ጣሊያንኛ፣ ፈረንሳይኛ እና ሌሎች በርካታ ቋንቋዎች። ርዕሰ ሊቃነ ጳጳሳቱ ይህንን አጋጣሚ በመጠቀም እንደ አውሮፓውያኑ የቀን አቆጣጠር በሰኔ 2026 ዓ.ም ወደ ስፔን ባደረጉት ሐዋርያዊ ጉዞ ወቅት በጳጳሳዊ አውሮፕላን ላይ በተፈጠረው ቴክኒካዊ ችግር ምክንያት ጋዜጠኞች ከርዕሰ ሊቃነ ጳጳሳቱ በተለየ በረራ ወደ ሮም መመለሳቸውንና በዚህም የተነሳ የተለመደው በአውሮፕላን ውስጥ የሚደረገው ጋዜጣዊ መግለጫ ሳይካሄድ በመቅረቱ የተነሳ በግል ይቅርታ ለመጠየቅ ወስነው ይቅርታ ጠይቀዋል። ወደ ሮም አብረን መመለስ ባለመቻላችን ምክንያት ይህ ክስተት ብዙዎቻችሁን እንዳሳዘናችሁ አውቃለሁ ሲሉ ርዕሰ ሊቃነ ጳጳሳቱ ሁኔታውን አምነዋል። ከዚያም ርዕሰ ሊቃነ ጳጳሳቱ በቦታው የተገኙትን እያንዳንዱን ጋዜጠኛ በተናጥል ሰላምታ ያቀረቡ ሲሆን ብዙዎችም ቀልዶችን ለመለዋወጥ፣ ጥያቄዎችን ለመጠየቅ ወይም ስጦታዎችን ለማበርከት ይህንን አጋጣሚ ተጠቅመውበታል። በቅርብ ሳምንታት ውስጥ ወደ ዋይት ሃውስ ለመግባት ችግር ያጋጠማቸውን ባልደረቦቻቸውን በተመለከተ ከሲኤንኤን ጋዜጠኛ ለቀረበላቸው ጥያቄ ርዕሰ ሊቃነ ጳጳሳቱ ሲመልሱ እዚህ ሁላችሁንም እንኳን ደህና መጣችሁ መባላችሁ በጣም ያስደስተኛል። ጥሩ የመረጃ ሽፋን በጣም አስፈላጊ ነው ብዬ አስባለሁ። እንዲሁም ይህ ለሁሉም ሰው በእኩል ደረጃ ሊኖር ይገባል ብዬ ማምናለሁ ሲሉ ተናግረዋል። ከኒውዮርክ ታይምስ የመጡ ጋዜጠኞች ስለ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አብሮት ወይም አስተውሎት እድገት ለጠየቋቸው ጥያቄ ሲመልሱ እንዲህ ብለዋል። በዚህ ረገድ የቫቲካን ኮሚሽናችን ከአርቲፊሻል ኢንተለጀንስ ዓለም መሪዎች ጋር ግንኙነት አለው። እንዲሁም እኔ በጳጳሳዊ መልእክቴ የጀመርኩትን ወይም የቀጠልኩትን ውይይት እያካሄድን እንገኛለን። በእኔ እይታ ብዙዎቹ የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ባለሙያዎች ቴክኖሎጂ የሰውን ልጅ ቦታ እንዳይወስድ ወይም በመጨረሻ እንዳያጠፋ ይሰጋሉ። ይልቁኑ ለሰው ልጅ ጠቃሚ መሳሪያ እንዲሆን የሚያስችሉ መንገዶችን ለመፈለግ ከፍተኛ ፍላጎት አላቸው። ቢያንስ ጥሩ ነገሮች እየተጀመሩ ነው ሲሉ ቅዱስነታቸው መልሰዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው ስርጭት ክፍል የሚቀርብላችሁን የአርብ የመስከረም 15 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚላርስ የምናገርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግነይ ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።
1: የወጣቶች ዓለም
2: ይህ የወጣቶችን መንፈሳዊና ማህበራዊ ህይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው።
1: የወጣቶች ዓለም
3: በሰባዊ ውስንነቶች ውስጥ ያለ ተልእኮ። ቤተክርስቲያን ራስዋ ሊኦከ ደቀ መዛሙር ናት። የተገለጠውን ቃል በመተርጎምና እነተን በመረዳት ረገደ እድገት ያስፈልጋታል። የቤተ ክርስቲያን አስተሳሰብ እንዲጎለብት ማድረግ የነገረ መለኮት ሊቃውንት ሥራ ነው። ሌሎች ሳይንሶችም በየራሳቸው መንገድ ይህን ለማከናወን ይረዳሉ። ለምሳሌ ማህበራዊ ሳይንስን በተመለከተ ዮሐንስ ጳውሎስ ዳግማዊ እንደተናገሩት ቤተ ክርስቲያን ለማስተማር ተልእኮዋ ጠቃሚ የሆኑ ተጨባጭ ፍንጮች እንድታገኝ ለምረዱ ማህበራዊ ሳይንሶች ምርምር ዋጋ ትሰጣለች። በቤተ ክርስቲያን ውስጥ አያሌ ጉዳዮች በታላቅ ነጻነት ይተነተናሉ። በፍልስፍና በነገረ መለኮትና በሐዋርያዊ ሥራ ውስጥ የምንሸረሸሩ የተለያዩ አስተሳሰቦች በአክብሮትና በፍቅር ከመንፈስ ጋር ለመታረቅ ዝግጁ ከሆኑ ለቤተ ክርስቲያን እድገት አስተዋጽኦ ሊያደርጉ ይችላሉ። ምክንያቱም ሁላችሁም የእግዚአብሔርን ቃል ጥልቅ ሀብት በይበልጥ ለመግለጽ ይረዳሉና። ሁሉም የሚጠበቀውና ለሚታየው ነገር ምንም መንገድ የማይከፍቱ ወጥ የሆነ የአስተምሮ አካል እንዲኖር ለሚመኙ ወገኖች ይህን የማይፈልግና አደናጋሪ ሐሳብ መስሎ ይታያቸዋል። ነገር ግን ይህን የመሰለ ብዙሃነት የወንጌልን የማልቅ ሀብት የተለያዩ ገጽታዎች ለማሳወቅና ለማዳበር ይረዳል። ከዚሁ ጋር በዛሬ ጊዜ የሚታዩ ፈጣንና ሰፊ ባህላዊ ለውጦች የማይለወጥ እውነቶችን አጉልቶ የሚያስታውቅ ቋንቋ የመገለጫ መንገዶችን ያለመታከት መሻት እንዳለብን ያሳስቡናል። የእምነት ሀብት አንድ ነገር ነው፣ እርሱ የሚገለጥበት መንገድ ደግሞ ሌላው ነው። ምእመናንን ፍጹም ወግ አክባሪ ቋንቋ ሲሰሙ ያ ቋንቋ ለነርሱ ባዕድ ስለሚሆን ለኢየሱስ ክርስቶስ ወነተኛ ወንጌል ባዕድ የሆነ ነገር ይዞ የሚሄዱባቸው አጋጣሚዎች አሉ። ስለ እግዚአብሔርና ስለ ሰው ዘር እውነቱን በቅን ልቦና ስናስተላልፍ አንዳንድ ጊዜ ስለ ነርሱ ክርስቲያናዊ ያልሆነ የተሳሳተ ባዕድ አምልኮ ወይም ሰባዊ ግምት አንሰጠዋለን። በዚህ አይነት ይዝቱን ለማስተላለፍ ፈንታ ቅርጹ ላይ እናተኩራለን። ይህ ትልቁ አደጋ ነው። እውነቱን መግለጽ የተለያዩ መልኮች ሊኖሩት እንደሚችሉ የነዚህ የአገላለጽ መልኮች መታደስ ለዛሬ ዘመን ሰዎች በማይለወጥ ትርጉሙ የወንጌልን መልእክት ለማስተላለፍ አስፈላጊ እንደሆነ ከቶ አንዘነጋ። ቤተ ክርስቲያን በሚታራምደው መረዳት አንዳንድ ጥልቅ የሆኑ ታሪካዊ መሠረቶች ያሏቸውን ጨምሮ አንዳንድ ከወንጌል መሠረተ ሐሳብ ጋር ቀጥታ ግንኙነት የሌላቸው ልማዶች በሰዎች ዘንድ በሚገባ እንዳልታወቁና እንዳልተደነቁ ማየት ትችላለች። ከነዚህ ልማዶች አንዳንዶቹ ጥሩ ቢሆኑም ለወንጌል ማስፋፊያነት አያገለግሉም። ስለዚህ እነርሱን እንደገና ለመፈተሽ መፍራት አይገባንም። ከዚሁ ጋር ቤተ ክርስቲያን በየጊዜያቸው ውጤታማ የነበሩ ሕጎች ወይም መምሪያዎች አሏት። ነገር ግን የሰዎችን ኑሮ ለመምራትና ለመቅረጽ ያ የነበራቸው ጠቀሜታ አሁን የላቸውም። ቅዱስ ቶማስ አኩዊናንስ እንዳመለከተው ክርስቶስና ሐዋርያት ለሕዝበ እግዚአብሔር የሰጧቸው መምሪያዎች በጣም ጥቂት ናቸው። ከዚህ በተጨማሪ ቅዱስ አውጎስጢኖስን ጠቅሶ እንደተናገረው የኋላ ኋላ በቤተ ክርስቲያን የወጡ መምሪያዎች ምእመናን ኑሮ ላይ ሸክም እንዳልሆነ እና እግዚአብሔር በምሕረቱ ነጻ እንድንሆን ፍቃዱ ሆኖ ሳለ ሃይማኖታችንን የባርነት አይነት እንዳያደርጉት በመጠን መሆን አለባቸው። ይህ ከብዙ ምዕተ ዓመታት በፊት የወጣ መምሪያ ዛሬም ወቅታዊ ነው። ስለ ቤተ ክርስቲያን ተሐድሶና ለሁሉም ሊዳረስ ስለሚገባው ስብከቷ ሲታሰብ ይህ ጉዳይ ትኩረት ሊሰጣቸው ከሚገቡ መመዘኛዎች አንዱ መሆን ይኖርባታል። በተጨማሪም በእምነት ወንድሞቻቸውና እህቶቻቸው ከሆኑት ጋር ወይም ወደ እግዚአብሔር በሚያደርገው የግልጽነት ጉዞ ላይ አብሮ የሚጓዙ መንፈሳዊ እረኞችና ምእመናን በአንድ ሥራ በማመከኘትና ኃላፊነት ከመውሰድ ሁኔታ በአላዋቂነት፣ በስህተት፣ በግዴታ፣ በፍርሃት፣ በልማድ በገደብ የለሽ ግንኙነት እና በሌሎች ስነ ልቦናዊ ወይም ማህበራዊ ምክንያቶች ሊቀንስ ወይም ሊጠፋ ይችላል የምለውን ትምህርተ ክርስቶስ ሁልጊዜ ማስታወስ ይገባል። ስለዚህ ከወንጌል አስተሳሰብ ሳይዛነፉ በየደረጃው ከመፈጸመው የግል እድገት ጋር በምህረትና በትግስት አብሮ መጓዝ ያስፈልጋቸዋል። የማናዘዣ ስፍራ የማስቀያ ክፍል ሳይሆን የምንችለውን ሁሉ እንድናደርግ ከመገፋፉን የጌታ ምህረት ጋር መገናኘት ስለመሆኑ ለካህናት ማሳሰብ ይፈልጋሉ። በትላልቅ የሰው ልጅ ድክመቶች መካከል የሚደረግ ትንሽ እርምጃ በቀን ውስጥ ትላልቅ ችግሮችን ሳይጋፈጥ ከሚያልፍ ህይወት የበለጠ እግዚአብሔርን ያስተስተዋል። እንግዲህ የስብከተ ወንጌል ሥራ በቋንቋና በአካባቢዎች ተገድቦ የሚከናወን መሆኑን እናያለን። ስብከተ ወንጌል ፍጹምና በማይቻልበት ጊዜ ሁሉ ሊያመጣ የሚችለውን ዕውቀት፣ ደግነትና ብርሃን አይተውም። የወንጌልን እውነት በተወሰነ አገባብ ይበልጥ ውጤታማ በሆነ መንገድ ለማስተላለፍ ይፈልጋል። የሊቁ ልብ እነዚህን ውስንነቶች ያውቃል። ራሱንም ከደካሞች ጋር ደካማ አደርጋል። ከሁሉ ጋር ሁሉን ይሆናል። በአንደኛ ቆሮንቶስ መልእክት ምዕራፍ 9 ከቁጥር 22 ራሱን ጨርሶ አርቅም፣ የራሱን ደህንነት አያስቀድምም፣ በግትርነትና ራስን በመከላከል ላይ አያተኩርም። ራሱ ስለ ወንጌል ባለው መረዳትና የመንፈስን መንገዶች ለይቶ በማወቅ ማደግ እንዳለበት ያምናል። በመሆኑም በሂደት ላይ ቢሆን እንኳ ጫማዎቹ በመንገድ ላይ ቢጨቀዩም ሁልጊዜ መልካም ነገር ያደርጋል። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግል፣ ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 40 እስከ 45 የተወሰደ ነው።
0: አድማጮቻችን የዛሬው የአርብ የመስከረም 15 2019 ዓ.ም ተብረት ለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

በ9 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ መስከረም 16 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመንፈስ ቅዱስ ብርሃን አእምሮን ያብራል መጽናናትንም ይሰጣል ሲሉ መናገራቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ቤተ ክርስቲያን እንደገና ልትወለድ ይገባታል ሲሉ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመንፈስ ቅዱስ ብርሃን አእምሮን ያብራል መጽናናትንም ይሰጣል ሲሉ ተናገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ በሚያደርጉት ሐዋርያዊ ጉብኝት የመጀመሪያ ቀን ወደ 80,000 ከሚጠጉ ወጣቶች ጋር በጸሎት ስነ ስርዓት ተገናኝተው መልእክት አስተላልፈዋል። ቅዱስነታቸው ለወጣቶቹ ባስተላለፉት መልእክት የመንፈስ ቅዱስ ብርሃን አእምሮን እንደሚያበራ መጽናናትንም እንደሚሰጥ፣ ወጣቶችም ኢየሱስ ክርስቶስን ያለ ፍርሃት እንዲከተሉ አበረታተው ከወጣቶች ለቀረቡላቸው ጥያቄዎች መልስ ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በ1998 ዓመተ ምህረት በተገነባውና በፈረንሳይ ውስጥ ትልቁና 80,000 ሰዎችን የመያዝ አቅም ባለው ስታድ ደ ፍራንስ ስቴዲየም ከልዩ ልዩ የአገሪቱ ክፍሎች ከመጡ በርካታ ወጣቶች ጋር አርብ መስከረም 15 2019 ዓመተ ምህረት ምሽት በዋዜማ የጸሎት ስነ ስርዓት ላይ ተገናኝተዋል። የምሽቱ ስነ ስርዓት የተጀመረው በምስክርነት በዝማሬና በኪነ ጥበብ ትርኢቶች እንደነበር ታውቋል። ከጸሎት ስነ ስርዓቱ በኋላ ወጣቶች ወደ ካቺኒያ ቬኑ ማሪያ ተዛውረው በ2500 መዘምራን የቀረበውን ዝማሬ አድምጠዋል። ብፁዕ አቡነ ኤትየን ጉሌት ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባደረጉት የአቀባበል ንግግር በአገረ ስብከታቸው የተሰበሰቡት የ80,000 ወጣቶች ዓለም አቀፋዊ የባለብዙ ብሔሮችና ባህላዊ ገጽታን አጉልተው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ስፍራው ከመድረሳቸው ቀደም ብሎ ወጣቶች ስለ ፈረንሳይ ቅዱሳን የሕይወት ታሪክ በድጋሚ የሰሙ ሲሆን ከእነዚህ መካከል የኤሊሴክስ ቴሬዝ፣ ቻርልስ ደፉኮ፣ ሉዊስ እና ዜሊ ማርቲን፣ ፍሬዴሪክ አዛናም፣ ሊዮና ቪያት፣ ፒየር ጁሊየን አይማርድ፣ ዣን መሪ ዲያኒ፣ ካትሪን ላቮ፣ ቤርናደት ሶቢሩ፣ ፍራንሲስ ደሴል፣ ቪንስ

ሰንት ደ ፖል፣ ሉዊስ ደ ማድላክ፣ ዣን ዩደስ፣ ዣን ባቲስት ደ ላሳል፣ ሉዊስ መሪ ግሪኒዮ ደ ሞንትፎርት፣ የክላየርቮ በርናርድ እና የፒብራክ ጀርባኒ የሚገኙበት ሲሆን ስነ ስርዓቱ የተጠናቀቀው ከስቴዲየሙ ከፍ ብሎ በሚታዩ ርችቶችና ወጣቶች ባሰሙት የደስታ ድምፅ እንደነበር ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛም በሥነ ሥርዓቱ የተሰማቸውን ደስታ በፈገግታ ገልጸዋል። በሥነ ሥርዓቱ ላይ ሁለት ወጣቶች ምስክርነታቸውን ያካፈሉ ሲሆን ከእነርሱ መካከል በችግር በተጎዱ ሰፈሮች ውስጥ የምትሠራው የፋርማሲ ተማሪ ወጣት ክሎዬ ለቅዱስነታቸው ባቀረበችው ጥያቄ እምነቷን ከሌሎች ሃይማኖቶች ተከታዮች ጋር መጋራት የምትችልባቸውን መንገዶች ጠይቃለች። ሁላችንም የዚህ መንፈሳዊነት ስሜት አካል ነን በማለት መልስ የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በርካታ ሰዎች እግዚአብሔር ለሚያቀርብላቸው ጥያቄ እንግዳ መሆናቸው በእርግጥ ችግር ነው ካሉ በኋላ፣ እንዲሁም ብዙዎች ለሰብአዊነት ጥያቄዎች እንግዳ በመሆናቸው፣ በዙሪያቸው ላሉት ምንም ግድ የማይሉ በመሆናቸው፣ ድሆችን የሚንቁ ተጋላጭ የሆኑትንና የታመሙትን ወደ ጎን የሚሉ ሰውን በሚያመርተው ብቻ የሚመለከቱ አሉ ሲሉ ሐዘናቸውን ገልጸዋል። ቅዱስነታቸው ወጣት ክሎዬ በሙያዋ እንድትጸና በማበረታታት በዕለት ተዕለት ሕይወት ውስጥና አንዳንድ ጊዜ በችግር መካከል እምነትሽ የተስፋ ሕያው ምስክር የሚሆንበት በዚህ አካሄድ ነው ብለው እምነታችንን የማይጋሩትን በወንድማማችነት መንፈስ መቅረብ እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርብ ዓመታት ውስጥ በሜዲትራኒያን አካባቢ አገራት ወጣቶች መካከል የተዘጋጁትን ስብሰባዎች እንደ ምሳሌ በመጥቀስ ወጣቶቹ የወንድማማችነት መንፈስ የሚንጸባረቅባቸው አበረታች ምልክቶች እንደሆኑ ገልጸዋል። ከፈረንሳይ ገጠራማ አካባቢ የመጣ የግብርና ሳይንስ ተማሪና የስካውት መሪ ወጣት ፍራንሷ በሕይወቱ ቁርጠኛ ውሳኔ ለማድረግ ባለው ፍላጎት የተነሳ የሕይወቱን አቅጣጫ እንዴት መለየትና ለዓላማውም ራሱን በታማኝነት መስጠት እንዴት እንደሚችል ላቀረበው ጥያቄ ቅዱስነታቸው ሲመልሱ እንድናድግ የሚያግዘንን የሰላም አገልግሎት ለመፈጸም ራስን ማዘጋጀትና ቁርጠኛ መሆን ይገባል ሲሉ መልሰው ቁርጠኝነት ፍርሃትን ወደ ተስፋና ቅሬታን በኃላፊነት ወደ ተሞላ ተሳትፎ ይለውጣል ብለው በዚህ ሂደት ውስጥ ቁስሎቻችን መጽናናትንና መድኃኒትን ያገኛሉ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን በመቀጠል በወጣቶች የጋለ ስሜት ውስጥ እንቅፋት ሊሆኑ የሚችሉ ጭንቀቶችና እርግጠኛ አለመሆን፣ ስሜታዊና ጊዜያዊ ግንኙነቶችን፣ የሰው ልጅ ትስስር ደካማነትን፣ የዲጂታል መሳሪያዎች የሚያስከትሉትን ድካም፣ የአየር ንብረት ለውጥን፣ ከኢኮኖሚያዊና ዓለም አቀፋዊ ሁኔታዎች የሚነሱ ስጋቶችን እንደሚያሳዩ ገልጸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህን ስሜቶች በጥሞና በማዳመጥ ልባችንን ለእኩዮች መከራ ክፍት ማድረግ አለብን ብለዋል። ቅዱስነታቸው በመጨረሻም በክህነት ወይም በመንኩስና ሕይወት ኢየሱስ ክርስቶስን የመከተል ጥሪ የሚሰማቸው ሰዎች በፈረንሳይ የምትገኝ ቤተ ክርስቲያን በእጅጉ የምትፈልጋቸው ስለሆነ ይህን ጥሪ አትፍሩ ሲሉ አሳስበዋል። በኢየሱስ ክርስቶስ የሕማማት ምልክቶች ላይ ያሰላሰሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፊታችን የሚገኙ ሁለት ቅርሶችን እነርሱም መንፈሳዊ ልብስንና መስቀል እንመልከት ብለው የሞት መሳሪያ የነበረው መስቀል የተስፋ ምልክት ይሆናል ሲሉ አስረድተዋል። ከኢየሱስ ክርስቶስ የተወሰደው ይህ ልብስ ምእመናንን በበጉ ደም በታጠበ ነጭ ልብስ ይሸፍናቸዋል ብለው ንግግራቸውን ሲያጠቃልሉ ልብሱና መስቀሉ ለዓለም በተሰጠው የእግዚአብሔር ሕይወት የተወለደችውን ቤተ ክርስቲያን ማለትም እኛን ይወክላሉ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለወጣቶች ያቀረቡትን ጥሪ በሦስት ዋና ዋና መመሪያዎች ላይ በመመስረት ከክፉ ነገር ለመራቅ፣ ወደ ሌሎች ለመድረስና ችግርን ለመቋቋም ጥረት ማድረግ ይገባል ሲሉ አሳስበዋል። በመጀመሪያ ደረጃ ከትዕቢት፣ ከከንቱ ውዳሴ፣ ከአመፅና ከስግብግብነት መራቅ እንደሚገባ፣ ምክንያቱም እነዚህ እኛን የሚቆጣጠሩንና የሚገዙን ስሜቶች ናቸው ሲሉ አስገንዝበዋል። በሁለተኛ ደረጃ ወደፊትህ እግዚአብሔርን መፍራት፣ እምነት፣ በጎነት፣ ትዕግሥትና ገርነት፣ ይህም ወደ ተሻለ ነገር ለመራመድ በጎነትን፣ መልካምና እውነተኞች እንድንሆን የሚያደርግንን ኃይል በመፈለግና ወደ ቅድስና መጓዝ ይገባል ሲሉ አስገንዝበዋል። ሦስተኛው ነጥብ ከመጀመሪያዎቹ ሁለት ደረጃዎች የሚመነጭ መሆኑን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከክፉ ነገር መራቅና ወደ ሌሎች ዘንድ መድረስ የእምነት ትግል እንደሆነ አስረድተው ይህም እንደ ኢየሱስ ደቀ መዛሙርት በወንጌል መሠረት ለመኖር የሚደረግ ቁርጠኝነት ነው ሲሉ አብራርተዋል። ይህ ትግል በምንም መልኩ ከሌሎች ጋር የሚደረግ ግጭት እንዳልሆነ ገልጸው እንዲህ አይነቱ ትግል የአመፅ፣ የንቀት ወይም የጭቆና መሳሪያዎችን የሚጠቀም ሳይሆን ነገር ግን ራስን ለፍቅር አሳልፎ የሚሰጥ ብቸኛው መሳሪያችን ነው ሲሉ አጽንኦት ሰጥተዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመንፈስ ቅዱስ ብርሃን ከእግዚአብሔር ጋር ያለንን ግንኙነት በሚቃወሙ ኃይሎችና ሰዎችንና ህዝቦችን ለመከፋፈል በሚፈልጉ ኃይሎች ፊት ብርሃንንና መጽናናትን ይሰጣል ሲሉ አስረድተው በስታድ ፍራንስ ለተሰበሰቡት ወደ 80,000 ለሚጠጉ ወጣቶች ባቀረቡት ጥሪ ጌታን ለመከተል ልናዳብራቸው የሚገቡንን በጎነቶች በጋራ እንምረጥ ሲሉ ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ቤተ ክርስቲያን እንደገና ልትወለድ ይገባታል ሲሉ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኖትርዳም ካቴድራል ውስጥ በተፈጸመው የማታ ጸሎት ስነ ስርዓት ላይ ባሰሙት ቃለ ምዕዳን የፈረንሳይ ቤተ ክርስቲያን እንደ ኖትርዳም ካቴድራል እንደገና በብርሃን እንድትወለድ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ መዲና ፓሪስ ውስጥ በሚገኘው ኖትርዳም ካቴድራል ውስጥ የማታ ጸሎት በሚያቀርቡበት ወቅት ካቴድራሉ በብርሃን መሞላቱ ተመልክቷል። እንደ ጎርጎሮሳውያኑ ሚያዝያ 15 2019 ዓመተ ምህረት በእሳት ክፉኛ የተጎዳውና የቪልየ ሉሚየር ተምሳሌት ሆኖ የታደሰው ባዚሊካ ምቹ የበዓል ስፍራ ሆኖ እንደተሰማው ተገልጿል። የእሳት አደጋው በተከሰተበት ወቅት የካቴድራሉ አስገራሚ ምስሎችና ቪዲዮዎች በእሳት መቃጠላቸው ሲታወስ፣ እሳቱ ካቴድራሉን በሚያወድምበት ሰዓት በመንገድ ላይ የሚጸልዩ ሰዎችን የሚያሳዩ ምስሎች በማህበራዊ ሚዲያዎችና በዜና አውታሮች አማካኝነት በዓለም ዙሪያ መሰራጨታቸው ይታወሳል። ዛሬ የፈረንሳይ ቤተ ክርስቲያን እንደገና አንድ ላይ የተሰበሰበ ሲሆን ረጅምና ጥንቃቄ የተሞላበት የመልሶ ግንባታ ሂደትን ተከትሎ ከሁለት ዓመት ገደማ በኋላ ማለትም እንደ ጎርጎሮሳውያኑ በታህሳስ ወር 2024 ዓመተ ምህረት እንደገና የተከፈተውን ካቴድራል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጎብኝተው በውስጡ ጸሎት አድርሰዋል። በቀለማት በተዋቡ መስተዋቶች በኩል ፀሐይ ስታበራ በቀለማት ያሸበረቁ ምስሎች በግድግዳው ላይ ሲንቀሳቀሱ ታይተዋል። ይህ በእንዲህ እንዳለ በሙዚቃ መሳሪያ የታጀቡ መዘምራን ዜማቸውን ያቀረቡ ሲሆን ብፁዓን ጳጳሳት፣ ካህናት፣ ገዳማውያንና ገዳማውያት፣ የዘራ ክህነት ተማሪዎችና ሌሎች የፈረንሳይ ቤተ ክርስቲያን አባላት ከሐዋርያው ቅዱስ ጴጥሮስ ተተኪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በጸሎት ተባብረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካቴድራሉ ውስጥ ከቀረበው የማታ ጸሎት ቀደም ብለው በሕማማቱ ወቅት በኢየሱስ ክርስቶስ ላይ በተቀመጠው ከትንሣኤው በፊት የመከራውና የመሥዋዕቱ ምልክት በሆነው የእሾህ አክሊል ፊት ቀርበው ጸሎታቸውን አድርሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጸሎት ሥነ ሥርዓቱ ላይ ባሰሙት ቃለ ምዕዳን ከምንም በላይ የፓሪስን ሕዝብ ለዘመናት ዐይናቸውን ወደ ሰማይ እንዲያነሱ ሲጋብዝ ወደ ነበረ ቦታ ለጸሎት ተሰብስበናል ሲሉ ተናግረው፣ በተጨማሪም እሳቱ በተነሳበት ወቅት ሰዎች ባላሰቡት ነገሮች ፊት ምን ያህል አቅም የሌላቸው መሆኑን በጭንቀት ተመልክተናል ብለዋል። በዚህ አሳዛኝ ወቅት ኖተርዳም ከመታሰቢያነት በላይ መሆኑን ተገንዝበናል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልሶ ለመገንባት በተደረገው የጋራ ጥረትና በውጤቱ ድምቀት የሰዎች ልብ በደስታ በመሞላት ያለፈውና የወደፊቱ ሰማይና ምድር የሚገናኙበት በስልጣኔ ሕያው ማዕከል ውስጥ ቆመናል ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የምትገኘው ቤተ ክርስቲያን የወደፊቱን ጊዜ ተስፋ የምታደርግና የማትፈራ የሕያዋን ድንጋዮች እንድትሆን በማበረታታት እናንተም ለቅድስናና ለዕለታዊ ተልእኮ በአዲስ መልክ በመነሳሳት ከካቴድራሉ ጋር ዳግም ተወልዳችኋል ሲሉ ስብከታቸውን አጠናቀዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የመጀመሪያዎችን የጋብቻ ዓመታት ስለማላመድ በሚል ንዑስ ርዕስ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

0: ቤተ ሰባችን
1: ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው።
0: ቤተ ሰባችን

የመጀመሪያዎቹን የጋብቻ ዓመታት ስለ ማላመድ። ጋብቻ እርስ በርስ በነጻ ፍቃድ የተመራረጡና የሚዋደዱ ሰዎች ብቻ የሚመሰርቱት የፍቅር ሥራ እንደሆነ መረዳት ያስፈልጋል። ፍቅር የአካላዊ መሳሳብ ወይም ደብዛዛ ፍቅር ብቻ ከሆነ ጥንዶች በተለይ ይህ ፍቅር ሲደበዝዝ ወይም አካላዊ ውበት ሲረግፍ ለስጋት ተጋላጭ ይሆናሉ። ይህ የሚሆንበት የጊዜ ድግግሞሽ ሲታይ ጥንዶች በትዳር ሕይወት የመጀመሪያ ዓመታት ዕድሜ ልካቸውን በአንድነትና በፍቅር ተሳስረው ለመኖር አውቀውና ፈቅዶ ያደረጉትን ውሳኔ ይበልጥ ማዳበርና ማጽናት እንደሚያስፈልጋቸው ያመለክታል። ብዙውን ጊዜ የመተጫጨት ጊዜ በቂ አይሆንም። ውሳኔው በተለያዩ ምክንያቶች ይዘግጣል። ይባስ ብሎም ጥንዶቹ ራሳቸው በቂ ብስለት አይኖራቸውም። ከዚህም የተነሳ አዲስ ባለትዳሮች በመተጫጨት ወቅት መከናወን ያለበት ሂደት መፈጸም ያስፈልጋቸዋል። ሌላው ከጋብቻ ዝግጅት ጋር የተያያዘ ትልቁ ተግዳሮት ጋብቻ ለአንዴና ለመጨረሻ ጊዜ ተደርጎ የሚያበቃ ነገር አለመሆኑን ጥንዶቹ እንዲገነዘቡ የመርዳት ጉዳይ ነው። የእነርሱ ኅብረት እውነተኛና የማይታጠፍ በምስጢረ ተክሊል የተረጋገጠና የተቀደሰ ነው። ሆኖም ጥንዶቹ ሕይወታቸውን በአንድነት ሲያጣምሩ በረጅም ጊዜ ዕቅድ ውስጥ ንቁና ፈጠራ ያለበትን ሚና ይወስዳሉ። አሁን የእነርሱ እይታ በእግዚአብሔር ጸጋ በመታዘዝ በየዕለቱ እንዲገነቡት በተፈጠሩበት በወደፊት ሕይወታቸው ላይ ማትኮር አለበት። በዚህ ምክንያት ማንኛውም ሌላውን ፍጹም እንዲሆን መጠበቅ አይችልም። እያንዳንዳቸው ቅዠትን ትቶ ሌላውን እንዳለ፣ እንዳልተጨረሰ፣ ማደግ እንዳለበትና በሂደት ላይ እንዳለ ሥራ አድርጎ መቀበል አለባቸው። የትዳር አጋርን ሁልጊዜ መተቸት ትዳርን በአንድነት፣ በትዕግሥት፣ በመግባባት፣ በመቻቻልና በልግስና የሚተገብሩት ዕቅድ ተደርጎ ላለመታየት አንዱ ምልክት ነው። ከዚህም ቀስ በቀስ ነገር ግን በእርግጠኝነት ፍቅር ለማያበራ ጥያቄና ትችት ቦታውን ይለቃል። አንዱ ወገን በሌላው በጎና መጥፎ ነጥቦች ላይ ያተኩራል። የመጨረሻ ማስጠንቀቂያ ይሰጣል። በፉክክርና ራስን ትክክለኛ አድርጎ በማሳየት ላይ ይጠመዳል። ያን ጊዜ ጥንዶቹ የዳበረ ኅብረት ለመፍጠር ይቻል ዘንድ እርስ በርስ መረዳዳት ከማይችሉበት ደረጃ ይደርሳሉ። ሰርግ ገና ጅማሮ መሆኑን ይረዱ ዘንድ ይህን ሁኔታ ከመነሻው ለአዲስ ተጋቢዎች ማስገንዘብ ያስፈልጋል። ቃል ይገባሉ ሲሉ ወደ ግባቸው እንዳይደርሱ መንገድ ላይ የሚገጥሟቸውን መሰናክሎች ሁሉ ማስወገድን የሚጠይቅ ጉዞ ይጀምራሉ። የሚቀበሉት የጋብቻ ቡራኬ ለዚህ ጉዞ የሚረዳ ጸጋና ማበረታቻ ነው። የሚጠቀሙት ቁጭ ብሎ ግባቸውን በተጨባጭ ማሳካት በሚችሉበት መንገድ ላይ እርስ በርስ ሲወያዩ ብቻ ነው። የረጋ ውሃ አይረባም የሚል የቆየ ብሂል እንዳለ አስታውሳለሁ። በትዳር የመጀመሪያዎቹ ዓመታት የጥንዶቹ የፍቅር ሕይወት እንቅስቃሴ ከሌላው ወደፊት የሚያራምደውን የስሜት ኃይል ያጣል። ወጣት ፍቅር በደስታና በታላቅ ተስፋ ጉዞውን መቀጠል ያስፈልጓል። ተስፋ በእነዚህ የመጀመሪያ የትጭጭትና የትዳር ዓመታት ከጭቅጭቅ ከግጭትና ከችግሮች ባሻገር መመልከትና ነገሮችን አስፍቶ ማየትን የሚያመቻች እርሾ ነው። ተስፋ እድገት እንዲኖር ጥርጣሬያችንና ጭንቀታችንን ይገታል። ከዚህ ሌላ ተስፋ የአሁኑን ጊዜ በሙላት እንድንኖር ሁለንተናችንን ለቤተሰብ ሕይወት እንድናውል ያደርገናል። ምክንያቱም ለነገ ጠንካራ መሠረት መጣል የሚቻለው ዛሬን በሚገባ በመኖር ነው። ይህ ሂደት ልግስናና መሥዋዕትነትን በሚጠይቁ በተለያዩ ደረጃዎች ውስጥ ይከሰታል። የመጀመሪያዎቹ ብርቱ ማራኪ ስሜቶች ሌላኛው የትዳር አጋር አሁን የሕይወት አካል ሆኗል ለምለው ግንዛቤ ቦታቸውን ይለቃሉ። አንዱ የሌላውን የመሆን ደስታ ሕይወትን የጋራ ዕቅድ አድርጎ ወደ ማየት፣ የሌላውን ደስታ ከራስ ደስታ ወደ ማስቀደም፣ ይህ ትዳር ኅብረተሰብን ያዳብራል ወደሚል አስደሳች ግንዛቤ ያደርሳል።
ፍቅር እየዳበረ ሲሄድ መደራደርንም ይማራል። ይህ ድርድር ከራስ ወዳድነት ወይም ለራስ ጥቅም ከመፈለግ የሚመነጭ ሳይሆን ለቤተሰብ ጥቅም ሲባል የጋራ ፍቅርን የሚተገብርና የመስጠትና የመቀበል መስተጋብር ያለው ነው። በእያንዳንዱ የትዳር ህይወት ደረጃ ሁለት አሸናፊዎች እንጂ አንዱ አሸናፊ ሌላው ተሸናፊ እንዳይሆን ቁጭ ብሎ በተደረሰባቸው ስምምነቶች ላይ እንደገና መደራደር ያስፈልጋል። በቤት ውስጥ ውሳኔዎች በተናጠል ሊወሰዱ አይችሉም፣ ምክንያቱም እያንዳንዱ የትዳር አጋር የቤተሰብ ኃላፊነትን ይጋራል። ሆኖም እያንዳንዱ ቤት ልዩ ነው። እያንዳንዱ ትዳርም ለራሱ የሚበጀውን መንገድ ያመቻቻል። ለትዳር መፍረስ ምክንያት ከሚሆኑ ነገሮች መካከል ስለ ጋብቻ ያልተገባና የተጋነነ ተስፋ ማድረግ ይገኝበታል። እውነታው ከተገመተው በላይ ውስንና ፈታኝ መሆን ሲታወቅ መፍትሄው ፈጥኖና ኃላፊነት በጎደለው መንገድ መለያየትን ማሰብ ሳይሆን የትዳር ሕይወት እያንዳንዱ የትዳር አጋር ሌላውን በእውቀት እንዲበስል የእግዚአብሔር መሣሪያ የሚሆንበት የእድገት ሂደት እንደሆነ መገንዘብ ነው። ለውጥ፣ መሻሻል፣ በእያንዳንዱ ሰው ውስጥ ያሉ መልካም ባሕርያት ማበብ፣ እነዚህ ሁሉ የሚቻሉ ነገሮች ናቸው። እያንዳንዱ ትዳር ከደካማ መሠረት ተነስቶ በእግዚአብሔር ስጦታና በራሳችን ፈጠራ የታከለበትና ለጋስ ምላሽ በጊዜ ሂደት ወደ ውድና ዘላቂ ነገር የሚያድግ የድህነት ታሪክ ይመስላል። የሁለት ፍቅረኛሞች ትልቁ ተልእኮ አንዱ ሌላውን ይበልጥ ወንድና ይበልጥ ሴት እንዲሆኑ እርስ በርስ መረዳዳት አይደለምን? እድገትን ማነቃቃት ማለት አንድን ሰው የራሱን ወይም የራሷን ማንነት እንዲቀርጽ ወይም እንድትቀርጽ መርዳት ነው። ስለዚህ ፍቅር ጥበበኛነት ነው ማለት ይቻላል። በመጽሐፍ ቅዱስ ውስጥ ስለ ወንድና ስለ ሴት መፈጠር ሲናነብ እግዚአብሔር መጀመሪያ አዳምን ሲሰራ እናያለን። በዘፍጥረት ምዕራፍ 2 ከቁጥር 7 ከዚያም አንድ አስፈላጊ ነገር እንደጎደለ ስለተረዳ ሔዋንን ይሰራል። ሰውየውም አዳምም እነሆ ይቺህ አጥንት ከአጥንቴ ሥጋዬም ከሥጋዬ ናት ብሎ ለአድናቆት ሲናገር እግዚአብሔር ሰማ። እኛም ሰውየውና ሴቲቱ ለመጀመሪያ ጊዜ ሲተዋውቁ ያደረጉትን አስደናቂ ጭውውት መስማት እንችላለን። በባለ ትዳሮች ሕይወት ውስጥ በአስቸጋሪ ወቅቶች ጭምር አንዱ ሰው ሌላውን ሁልጊዜ እንደሚያስደንቅ እና ለመጀመሪያ ጊዜ የሚገናኙ ይመስል የግንኙነታቸው አዲስ በሮች ወለል ብለው እንደሚከፈቱ መገመት ይቻላል። በእያንዳንዱ አዲስ ደረጃ እርስ በርሳቸውን ማነጻቸውን ይቀጥላሉ። ፍቅር አንዱ ሌላውን በጥበበኛ ትዕግሥት ከእግዚአብሔር በሚመጣ ትዕግሥት እንዲጠባበቁ ያደርጋቸዋል። ለአዲስ ባለትዳሮች የሚደረግ ሐዋርያዊ ጥበቃ ሕይወትን ለመስጠት ለጋስ እንዲሆን ማበረታታትም ያካትታል። ከጋብቻ ፍቅር ግላዊ ሙሉ በሙሉ ሰብአዊ ከሆነ ባሕሪ አንጻር የቤተሰብ ዕቅድ በተገቢው መንገድ ሊፈጸም የሚችለው በባልና ሚስት መካከል በሚደረግ ስምምነትና ውይይት፣ ጊዜያትን በማክበርና የትዳር አጋርን ክብር በመጠበቅ ይሆናል። በዚህ ረገድ ብዙውን ጊዜ ለሕይወት ጸር የሆነውን አስተሳሰብ ለመቃወም እንዲቻል ሁማኔ ቢቴ በሚል ርዕስ የሚታወቀው ሐዋርያዊ መልእክት እና ፋሚሊያሪስ ኮንሲሲዮ የተሰኘው ሐዋርያዊ ማበረታቻ አስተምሮ እንደገና ግምት ውስጥ መግባት አለበት። ኃላፊነት የሚሰማው ወላጅነትን የሚያካትቱ ውሳኔዎች የአንድ ሰው እጅግ የተቀደሰ ምስጢራዊ ማዕከልና መጠለያ የሆነውን ሕሊና ማነጽን ይጠይቃል። በዚህ እያንዳንዱ ሰው ድምፁ ከልብ ጥልቅ ጓዳ የሚያስተጋባው ከእግዚአብሔር ጋር ብቻውን ይሆናል። ጥንዶቹ በበለጠ ንቃተ ሕሊና እግዚአብሔርና የእርሱንም ትእዛዝ ለመስማት በጣሩ በሮሜ መልእክት ምዕራፍ 2 ከቁጥር 15 እና መንፈሳዊ ድጋፍ ባገኙ ቁጥር ውሳኔያቸው ከተለመዱ ማኅበራዊ አስተሳሰቦች ተገዢ ከሆነው ግላዊ ምክንያትና ይሉኝታ ይበልጥ ነፃ ይሆናሉ። ጥንዶች በጋራ ምክርና ጥረት ውሳኔ ያደርጋሉ። ስለዚህ ሁለቱም የራሳቸውን አስቀድሞ የተወለዱትንም ሆነ ወደፊት ለሚወለዱ ልጆቻቸው ደህንነት በአስተውሎት ግምት ውስጥ ያስገባሉ።
ለዚህ ስለት ደግሞ የዘመኑን ቁሳዊም ሆነ መንፈሳዊ ሁኔታዎች እንዲሁም የኑሮ ሁኔታቸውን ማገናዘብ ያስፈልጋቸዋል። በመጨረሻም የቤተሰብ ቡድንን የዓለማዊ ህብረተሰብንና የራስዋን የቤተ ክርስቲያንን ፍላጎቶች መርዳት አለባቸው። በስተመጨረሻ በእግዚአብሔር ፊት ይህ ዳኝነት የሚሰጡት ወላጆች ራሳቸው እንጂ ሌላ ማንም አይደለም። በተጨማሪ በተፈጥሮ ህግጋትና በተዋልዶ ሁኔታ ላይ የተመሰረቱ ዘዴዎችን መጠቀም ሊበረታታ ይገባል። ምክንያቱም እነዚህ ዘዴዎች የጥንዶቹን አካላዊ ክብር የሚጠብቁ በእነርሱም መካከል እርህራሄን የሚያበረታቱና የእውነተኛ ነጻነት ትምህርት የሚደግፉ ናቸው። ስለዚህ ልጆች የእግዚአብሔር ድንቅ ስጦታና ለወላጆችና ለቤተ ክርስቲያን የደስታ ምንጭ ስለመሆናቸው የበለጠ ትኩረት ሊሰጥ ይገባል። በእነርሱ አማካኝነት ጌታ ዓለምን ያድሳል። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 218 እስከ 221 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ መስከረም 16 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ መስከረም 16 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመንፈስ ቅዱስ ብርሃን አእምሮን ያብራል መጽናናትንም ይሰጣል ሲሉ መናገራቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ቤተክርስቲያን እንደገና ልትወለድ ይገባታል ሲሉ ማሳሰባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወልደ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመንፈስ ቅዱስ ብርሃን አእምሮን ያብራል መጽናናትንም ይሰጣል ሲሉ ተናገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ በሚያደርጉት ሐዋርያዊ ጉብኝት የመጀመሪያ ቀን ወደ 80,000 ከሚጠጉ ወጣቶች ጋር በጸሎት ስነ ስርዓት ተገናኝተው መልእክት አስተላልፈዋል። ቅዱስነታቸው ለወጣቶቹ ባስተላለፉት መልእክት የመንፈስ ቅዱስ ብርሃን አእምሮን እንደሚያበራ መጽናናትንም እንደሚሰጥ፣ ወጣቶችም ኢየሱስ ክርስቶስን ያለ ፍርሃት እንዲከተሉ አበረታተው ከወጣቶች ለቀረቡላቸው ጥያቄዎች መልስ ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደ ጎርጎሮሳውያኑ በ1998 ዓመተ ምህረት በተገነባውና በፈረንሳይ ውስጥ ትልቁና 80,000 ሰዎችን የመያዝ አቅም ባለው ስታድ ደ ፍራንስ ስቴዲየም ከልዩ ልዩ የአገሪቱ ክፍሎች ከመጡ በርካታ ወጣቶች ጋር አርብ መስከረም 15 2019 ዓመተ ምህረት ምሽት በዋዜማ የጸሎት ስነ ስርዓት ላይ ተገናኝተዋል። የምሽቱ ስነ ስርዓት የተጀመረው በምስክርነት በዝማሬና በኪነ ጥበብ ትርኢቶች እንደነበር ታውቋል። ከጸሎት ስነ ስርዓቱ በኋላ ወጣቶች ወደ ካቺኒያ ቬኑ ማሪያ ተዛውረው በ2500 መዘምራን የቀረበውን ዝማሬ አድምጠዋል። ብፁዕ አቡነ ኤትየን ጉሌት ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባደረጉት የአቀባበል ንግግር በአገረ ስብከታቸው የተሰበሰቡት የ80,000 ወጣቶች ዓለም አቀፋዊ የባለብዙ ብሔሮችና ባህላዊ ገጽታን አጉልተው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ስፍራው ከመድረሳቸው ቀደም ብሎ ወጣቶች ስለ ፈረንሳይ ቅዱሳን የሕይወት ታሪክ በድጋሚ የሰሙ ሲሆን ከእነዚህ መካከል የኤሊሴክስ ቴሬዝ፣ ቻርልስ ደፉኮ፣ ሉዊስ እና ዜሊ ማርቲን፣ ፍሬዴሪክ አዛናም፣ ሊዮናቪያት፣ ፔር ጁሊየን አይማርድ፣ ዣን መሪ ያኒ፣ ካትሪን ላቮ፣ ቤርናደት ሶቢሩ፣ ፍራንሲስ ደሴል፣ ቪንሰንት ደፖል፣ ሉዊስ ደ ማድላክ፣ ዣን ዩደስ፣ ዣን ባቲስት ደ ላሳል፣ ሉዊስ መሪ ግሪኒዮ ደ ሞንትፎርድ፣ የክላየርቮ በርናርድና የፒብራክ ጀርማኒ የሚገኙበት ሲሆን ስነ ስርዓቱ የተጠናቀቀው ከስቴዲየሙ ከፍ ብሎ በሚታዩ ርችቶችና ወጣቶች ባሰሙት የደስታ ድምፅ እንደነበር ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛም በስነ ስርዓቱ የተሰማቸውን ደስታ በፈገግታ ገልጸዋል። በሥነ ሥርዓቱ ላይ ሁለት ወጣቶች ምስክርነታቸውን ያካፈሉ ሲሆን ከእነርሱ መካከል በችግር በተጎዱ ሰፈሮች ውስጥ የምትሠራው የፋርማሲ ተማሪ ወጣት ክሎዌ ለቅዱስነታቸው ባቀረበችው ጥያቄ እምነቷን ከሌሎች ሃይማኖቶች ተከታዮች ጋር መጋራት የምትችልባቸውን መንገዶች ጠይቃለች። ሁላችንም የዚህ መንፈሳዊነት ስሜት አካል ነን በማለት መልስ የሰጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በርካታ ሰዎች እግዚአብሔር ለሚያቀርብላቸው ጥያቄ እንግዳ መሆናቸው በእርግጥ ችግር ነው ካሉ በኋላ፣ እንዲሁም ብዙዎች ለሰብአዊነት ጥያቄዎች እንግዳ በመሆናቸው በዙሪያቸው ላሉት ምንም ግድ የማይሉ በመሆናቸው ድሆችን የሚንቁ ተጋላጭ የሆኑትንና የታመሙትን ወደ ጎን የሚሉ ሰውን በሚያመርተው ብቻ የሚመለከቱ አሉ ሲሉ ሐዘናቸውን ገልጸዋል። ቅዱስነታቸው ወጣት ክሎዌ በሙያዋ እንድትጸና በማበረታታት በዕለት ተዕለት ሕይወት ውስጥና አንዳንድ ጊዜ በችግር መካከል እምነትሽ የተስፋ ሕያው ምስክር የሚሆንበት በዚህ አካሄድ ነው ብለው እምነታችንን የማይጋሩትን በወንድማማችነት መንፈስ መቅረብ እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅርብ ዓመታት ውስጥ በሜዲትራኒያን አካባቢ አገራት ወጣቶች መካከል የተዘጋጁትን ስብሰባዎች እንደ ምሳሌ በመጥቀስ ወጣቶቹ የወንድማማችነት መንፈስ የሚንጸባረቅባቸው አበረታች ምልክቶች እንደሆኑ ገልጸዋል። ከፈረንሳይ ገጠራማ አካባቢ የመጣ የግብርና ሳይንስ ተማሪና የስካውት መሪ ወጣት ፍራንሷ በሕይወቱ ቁርጠኛ ውሳኔ ለማድረግ ባለው ፍላጎት የተነሳ የሕይወቱን አቅጣጫ እንዴት መለየትና ለዓላማውም ራሱን በታማኝነት መስጠት እንዴት እንደሚችል ላቀረበው ጥያቄ ቅዱስነታቸው ሲመልሱ እንድናድግ የሚያግዘንን የሰላም አገልግሎት ለመፈጸም ራስን ማዘጋጀትና ቁርጠኛ መሆን ይገባል ሲሉ መልሰው፣ ቁርጠኝነት ፍርሃትን ወደ ተስፋና ቅሬታን በኃላፊነት ወደ ተሞላ ተሳትፎ ይለውጣል ብለው በዚህ ሂደት ውስጥ ቁስሎቻችን መጽናናትንና መድኃኒትን ያገኛሉ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን በመቀጠል በወጣቶች የጋለ ስሜት ውስጥ እንቅፋት ሊሆኑ የሚችሉ ጭንቀቶችና እርግጠኛ አለመሆን፣ ስሜታዊና ጊዜያዊ ግንኙነቶችን፣ የሰው ልጅ ትስስር ደካማነትን፣ የዲጂታል መሳሪያዎች የሚያስከትሉትን ድካም፣ የአየር ንብረት ለውጥን፣ ከኢኮኖሚያዊና ዓለም አቀፋዊ ሁኔታዎች የሚነሱ ስጋቶችን እንደሚያሳዩ ገልጸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህን ስሜቶች በጥሞና በማዳመጥ ልባችንን ለእኩዮች መከራ ክፍት ማድረግ አለብን ብለዋል። ቅዱስነታቸው በመጨረሻም በክህነት ወይም በመንኩስና ሕይወት ኢየሱስ ክርስቶስን የመከተል ጥሪ የሚሰማቸው ሰዎች በፈረንሳይ የምትገኝ ቤተ ክርስቲያን በእጅጉ የምትፈልጋቸው ስለሆነ ይህን ጥሪ አትፍሩ ሲሉ አሳስበዋል።
በኢየሱስ ክርስቶስ የሕማማት ምልክቶች ላይ ያሰላሰሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፊታችን የሚገኙ ሁለት ቅርሶችን እነርሱም መንፈሳዊ ልብስንና መስቀል እንመልከት ብለው የሞት መሳሪያ የነበረው መስቀል የተስፋ ምልክት ይሆናል ሲሉ አስረድተዋል። ከኢየሱስ ክርስቶስ የተወሰደው ይህ ልብስ ምእመናንን በበጉ ደም በታጠበ ነጭ ልብስ ይሸፍናቸዋል ብለው ንግግራቸውን ሲያጠቃልሉ ልብሱና መስቀሉ ለዓለም በተሰጠው የእግዚአብሔር ሕይወት የተወለደችውን ቤተ ክርስቲያን ማለትም እኛን ይወክላሉ ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለወጣቶች ያቀረቡትን ጥሪ በሦስት ዋና ዋና መመሪያዎች ላይ በመመስረት ከክፉ ነገር ለመራቅ፣ ወደ ሌሎች ለመድረስና ችግርን ለመቋቋም ጥረት ማድረግ ይገባል ሲሉ አሳስበዋል። በመጀመሪያ ደረጃ ከትዕቢት፣ ከከንቱ ውዳሴ፣ ከአመፅና ከስግብግብነት መራቅ እንደሚገባ፣ ምክንያቱም እነዚህ እኛን የሚቆጣጠሩንና የሚገዙን ስሜቶች ናቸው ሲሉ አስገንዝበዋል። በሁለተኛ ደረጃ ወደፊትህ እግዚአብሔርን መፍራት፣ እምነት፣ በጎነት፣ ትዕግሥትና ገርነት፣ ይህም ወደ ተሻለ ነገር ለመራመድ በጎነትን፣ መልካምና እውነተኞች እንድንሆን የሚያደርግንን ኃይል በመፈለግና ወደ ቅድስና መጓዝ ይገባል ሲሉ አስገንዝበዋል። ሦስተኛው ነጥብ ከመጀመሪያዎቹ ሁለት ደረጃዎች የሚመነጭ መሆኑን የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከክፉ ነገር መራቅና ወደ ሌሎች ዘንድ መድረስ የእምነት ትግል እንደሆነ አስረድተው ይህም እንደ ኢየሱስ ደቀ መዛሙርት በወንጌል መሠረት ለመኖር የሚደረግ ቁርጠኝነት ነው ሲሉ አብራርተዋል። ይህ ትግል በምንም መልኩ ከሌሎች ጋር የሚደረግ ግጭት እንዳልሆነ ገልጸው እንዲህ አይነቱ ትግል የአመፅ፣ የንቀት ወይም የጭቆና መሳሪያዎችን የሚጠቀም ሳይሆን ነገር ግን ራስን ለፍቅር አሳልፎ የሚሰጥ ብቸኛው መሳሪያችን ነው ሲሉ አጽንኦት ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመንፈስ ቅዱስ ብርሃን ከእግዚአብሔር ጋር ያለንን ግንኙነት በሚቃወሙ ኃይሎችና ሰዎችንና ሕዝቦችን ለመከፋፈል በሚፈልጉ ኃይሎች ፊት ብርሃንንና መጽናናትን ይሰጣል ሲሉ አስረድተው በስታድ ደ ፍራንስ ለተሰበሰቡት ወደ 80 ሺህ ለሚጠጉ ወጣቶች ባቀረቡት ጥሪ ጌታን ለመከተል ልናዳብራቸው የሚገቡንን በጎነቶች በጋራ እንምረጥ ሲሉ ንግግራቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ቤተ ክርስቲያን እንደገና ልትወለድ ይገባታል ሲሉ አሳስቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በኖትርዳም ካቴድራል ውስጥ በተፈጸመው የማታ ጸሎት ሥነ ሥርዓት ላይ ባሰሙት ቃለ ምዕዳን የፈረንሳይ ቤተ ክርስቲያን እንደ ኖትርዳም ካቴድራል እንደገና በብርሃን እንድትወለድ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ መዲና ፓሪስ ውስጥ በሚገኘው ኖትርዳም ካቴድራል ውስጥ የማታ ጸሎት በሚያቀርቡበት ወቅት ካቴድራሉ በብርሃን መሞላቱ ተመልክቷል። እንደ ጎርጎሮሳውያኑ ሚያዝያ 15 2019 ዓ ም በእሳት ክፉኛ የተጎዳውና የቪሌ ሉሚየር ተምሳሌት ሆኖ የታደሰው ባዚሊካ ምቹ የበዓል ስፍራ ሆኖ እንደተሰማው ተገልጿል። የእሳት አደጋው በተከሰተበት ወቅት የካቴድራሉ አስገራሚ ምስሎችና ቪዲዮዎች በእሳት መቃጠላቸው ሲታወስ፣ እሳቱ ካቴድራሉን በሚያወድምበት ሰዓት በመንገድ ላይ የሚጸልዩ ሰዎችን የሚያሳዩ ምስሎች በማኅበራዊ ሚዲያዎችና በዜና አውታሮች አማካኝነት በዓለም ዙሪያ መሰራጨታቸው ይታወሳል። ዛሬ የፈረንሳይ ቤተ ክርስቲያን እንደገና አንድ ላይ የተሰበሰበ ሲሆን ረጅምና ጥንቃቄ የተሞላበት የመልሶ ግንባታ ሂደትን ተከትሎ ከሁለት ዓመት ገደማ በኋላ ማለትም እንደ ጎርጎሮሳውያኑ በታህሳስ ወር 2024 ዓ ም እንደገና የተከፈተውን ካቴድራል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጎብኝተው በውስጡ ጸሎት አድርሰዋል። በቀለማት በተዋቡ መስተዋቶች በኩል ፀሐይ ስታበራ በቀለማት ያሸበረቁ ምስሎች በግድግዳው ላይ ሲንቀሳቀሱ ታይተዋል። ይህ በእንዲህ እንዳለ በሙዚቃ መሳሪያ የታጀቡ መዘምራን ዜማቸውን ያቀረቡ ሲሆን ብፁዓን ጳጳሳት፣ ካህናት፣ ገዳማውያንና ገዳማውያት፣ የዘራ ክህነት ተማሪዎችና ሌሎች የፈረንሳይ ቤተ ክርስቲያን አባላት ከሐዋርያው ቅዱስ ጴጥሮስ ተተኪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር በጸሎት ተባብረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በካቴድራሉ ውስጥ ከቀረበው የማታ ጸሎት ቀደም ብለው በሕማማቱ ወቅት በኢየሱስ ክርስቶስ ላይ በተቀመጠው ከትንሣኤው በፊት የመከራውና የመሥዋዕቱ ምልክት በሆነው የእሾህ አክሊል ፊት ቀርበው ጸሎታቸውን አድርሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጸሎት ሥነ ሥርዓቱ ላይ ባሰሙት ቃለ ምዕዳን ከምንም በላይ የፓሪስን ሕዝብ ለዘመናት ዐይናቸውን ወደ ሰማይ እንዲያነሱ ሲጋብዝ ወደነበረ ቦታ ለጸሎት ተሰብስበናል ሲሉ ተናግረው በተጨማሪም እሳቱ በተነሳበት ወቅት ሰዎች ባላሰቡት ነገሮች ፊት ምን ያህል አቅም የሌላቸው መሆኑን በጭንቀት ተመልክተናል ብለዋል። በዚህ አሳዛኝ ወቅት ኖተርዳም ከመታሰቢያነት በላይ መሆኑን ተገንዝበናል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልሶ ለመገንባት በተደረገው የጋራ ጥረትና በውጤቱ ድምቀት የሰዎች ልብ በደስታ በመሞላት ያለፈውና የወደፊቱ ሰማይና ምድር የሚገናኙበት በስልጣኔ ሕያው ማዕከል ውስጥ ቆመናል ሲሉ አስረድተዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የምትገኘው ቤተ ክርስቲያን የወደፊቱን ጊዜ ተስፋ የምታደርግና የማትፈራ የሕያዋን ድንጋዮች እንድትሆን በማበረታታት እናንተም ለቅድስናና ለዕለታዊ ተልእኮ በአዲስ መልክ በመነሳሳት ከካቴድራሉ ጋር ዳግም ተወልዳችኋል ሲሉ ስብከታቸውን አጠናቀዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የመጀመሪያዎችን የጋብቻ ዓመታት ስለማላመድ በሚል ንዑስ ርዕስ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን። ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን፣ ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን።

የመጀመሪያዎቹን የጋብቻ ዓመታት ስለ ማላመድ። ጋብቻ እርስ በርስ በነጻ ፍቃድ የተመራረጡና የሚዋደዱ ሰዎች ብቻ የሚመሰርቱት የፍቅር ሥራ እንደሆነ መረዳት ያስፈልጋል። ፍቅር የአካላዊ መሳሳብ ወይም ደብዛዛ ፍቅር ብቻ ከሆነ ጥንዶች በተለይ ይህ ፍቅር ሲደበዝዝ ወይም አካላዊ ውበት ሲረግፍ ለስጋት ተጋላጭ ይሆናሉ። ይህ የሚሆንበት የጊዜ ድግግሞሽ ሲታይ ጥንዶች በትዳር ሕይወት የመጀመሪያ ዓመታት ዕድሜ ልካቸውን በአንድነትና በፍቅር ተሳስረው ለመኖር አውቀውና ፈቅዶ ያደረጉትን ውሳኔ ይበልጥ ማዳበርና ማጽናት እንደሚያስፈልጋቸው ያመለክታል። ብዙውን ጊዜ የመተጫጨት ጊዜ በቂ አይሆንም። ውሳኔው በተለያዩ ምክንያቶች ይዘግጣል። ይባስ ብሎም ጥንዶቹ ራሳቸው በቂ ብስለት አይኖራቸውም። ከዚህም የተነሳ አዲስ ባለትዳሮች በመተጫጨት ወቅት መከናወን ያለበት ሂደት መፈጸም ያስፈልጋቸዋል። ሌላው ከጋብቻ ዝግጅት ጋር የተያያዘ ትልቁ ተግዳሮት ጋብቻ ለአንዴና ለመጨረሻ ጊዜ ተደርጎ የሚያበቃ ነገር አለመሆኑን ጥንዶቹ እንዲገነዘቡ የመርዳት ጉዳይ ነው። የእነርሱ ኅብረት እውነተኛና የማይታጠፍ በምስጢረ ተክሊል የተረጋገጠና የተቀደሰ ነው። ሆኖም ጥንዶቹ ሕይወታቸውን በአንድነት ሲያጣምሩ በረጅም ጊዜ ዕቅድ ውስጥ ንቁና ፈጠራ ያለበትን ሚና ይወስዳሉ። አሁን የእነርሱ እይታ በእግዚአብሔር ጸጋ በመታዘዝ በየዕለቱ እንዲገነቡት በተፈጠሩበት በወደፊት ሕይወታቸው ላይ ማትኮር አለበት። በዚህ ምክንያት ማንኛውም ሌላውን ፍጹም እንዲሆን መጠበቅ አይችልም። እያንዳንዳቸው ቅዠትን ትቶ ሌላውን እንዳለ፣ እንዳልተጨረሰ፣ ማደግ እንዳለበትና በሂደት ላይ እንዳለ ሥራ አድርጎ መቀበል አለባቸው። የትዳር አጋርን ሁልጊዜ መተቸት ትዳርን በአንድነት፣ በትዕግሥት፣ በመግባባት፣ በመቻቻልና በልግስና የሚተገብሩት ዕቅድ ተደርጎ ላለመታየት አንዱ ምልክት ነው። ከዚህም ቀስ በቀስ ነገር ግን በእርግጠኝነት ፍቅር ለማያበራ ጥያቄና ትችት ቦታውን ይለቃል። አንዱ ወገን በሌላው በጎና መጥፎ ነጥቦች ላይ ያተኩራል። የመጨረሻ ማስጠንቀቂያ ይሰጣል። በፉክክርና ራስን ትክክለኛ አድርጎ በማሳየት ላይ ይጠመዳል። ያን ጊዜ ጥንዶቹ የዳበረ ኅብረት ለመፍጠር ይቻል ዘንድ እርስ በርስ መረዳዳት ከማይችሉበት ደረጃ ይደርሳሉ። ሰርግ ገና ጅማሮ መሆኑን ይረዱ ዘንድ ይህን ሁኔታ ከመነሻው ለአዲስ ተጋቢዎች ማስገንዘብ ያስፈልጋል። ቃል ይገባሉ ሲሉ ወደ ግባቸው እንዳይደርሱ መንገድ ላይ የሚገጥሟቸውን መሰናክሎች ሁሉ ማስወገድን የሚጠይቅ ጉዞ ይጀምራሉ። የሚቀበሉት የጋብቻ ቡራኬ ለዚህ ጉዞ የሚረዳ ጸጋና ማበረታቻ ነው። የሚጠቀሙት ቁጭ ብሎ ግባቸውን በተጨባጭ ማሳካት በሚችሉበት መንገድ ላይ እርስ በርስ ሲወያዩ ብቻ ነው። የረጋ ውሃ አይረባም የሚል የቆየ ብሂል እንዳለ አስታውሳለሁ። በትዳር የመጀመሪያዎቹ ዓመታት የጥንዶቹ የፍቅር ሕይወት እንቅስቃሴ ከሌላው ወደፊት የሚያራምደውን የስሜት ኃይል ያጣል። ወጣት ፍቅር በደስታና በታላቅ ተስፋ ጉዞን መቀጠል ያስፈልጓል። ተስፋ በእነዚህ የመጀመሪያ የትጭጭትና የትዳር ዓመታት ከጭቅጭቅ ከግጭትና ከችግሮች ባሻገር መመልከትና ነገሮችን አስፍቶ ማየትን የሚያመቻች እርሾ ነው። ተስፋ እድገት እንዲኖር ጥርጣሬያችንና ጭንቀታችንን ይገታል። ከዚህ ሌላ ተስፋ የአሁኑን ጊዜ በሙላት እንድንኖር ሁለንተናችንን ለቤተሰብ ሕይወት እንድናውል ያደርገናል። ምክንያቱም ለነገ ጠንካራ መሠረት መጣል የሚቻለው ዛሬን በሚገባ በመኖር ነው። ይህ ሂደት ልግስናና መሥዋዕትነትን በሚጠይቁ በተለያዩ ደረጃዎች ውስጥ ይከሰታል። የመጀመሪያዎቹ ብርቱ ማራኪ ስሜቶች ሌላኛው የትዳር አጋር አሁን የሕይወት አካል ሆኗል ለምለው ግንዛቤ ቦታቸውን ይለቃሉ። አንዱ የሌላውን የመሆን ደስታ ሕይወትን የጋራ ዕቅድ አድርጎ ወደ ማየት፣ የሌላውን ደስታ ከራስ ደስታ ወደ ማስቀደም፣ ይህ ትዳር ኅብረተሰብን ያዳብራል ወደሚል አስደሳች ግንዛቤ ያደርሳል።
ፍቅር እየዳበረ ሲሄድ መደራደርንም ይማራል። ይህ ድርድር ከራስ ወዳድነት ወይም ለራስ ጥቅም ከመፈለግ የሚመነጭ ሳይሆን ለቤተሰብ ጥቅም ሲባል የጋራ ፍቅርን የሚተገብርና የመስጠትና የመቀበል መስተጋብር ያለው ነው። በእያንዳንዱ የትዳር ህይወት ደረጃ ሁለት አሸናፊዎች እንጂ አንዱ አሸናፊ ሌላው ተሸናፊ እንዳይሆን ቁጭ ብሎ በተደረሰባቸው ስምምነቶች ላይ እንደገና መደራደር ያስፈልጋል። በቤት ውስጥ ውሳኔዎች በተናጠል ሊወሰዱ አይችሉም፣ ምክንያቱም እያንዳንዱ የትዳር አጋር የቤተሰብ ኃላፊነትን ይጋራል። ሆኖም እያንዳንዱ ቤት ልዩ ነው። እያንዳንዱ ትዳርም ለራሱ የሚበጀውን መንገድ ያመቻቻል። ለትዳር መፍረስ ምክንያት ከሚሆኑ ነገሮች መካከል ስለ ጋብቻ ያልተገባና የተጋነነ ተስፋ ማድረግ ይገኝበታል። እውነታው ከተገመተው በላይ ውስንና ፈታኝ መሆን ሲታወቅ መፍትሄው ፈጥኖና ኃላፊነት በጎደለው መንገድ መለያየትን ማሰብ ሳይሆን የትዳር ሕይወት እያንዳንዱ የትዳር አጋር ሌላውን በእውቀት እንዲበስል የእግዚአብሔር መሣሪያ የሚሆንበት የእድገት ሂደት እንደሆነ መገንዘብ ነው። ለውጥ፣ መሻሻል፣ በእያንዳንዱ ሰው ውስጥ ያሉ መልካም ባሕርያት ማበብ፣ እነዚህ ሁሉ የሚቻሉ ነገሮች ናቸው። እያንዳንዱ ትዳር ከደካማ መሠረት ተነስቶ በእግዚአብሔር ስጦታና በራሳችን ፈጠራ የታከለበትና ለጋስ ምላሽ በጊዜ ሂደት ወደ ውድና ዘላቂ ነገር የሚያድግ የድህነት ታሪክ ይመስላል። የሁለት ፍቅረኛሞች ትልቁ ተልእኮ አንዱ ሌላውን ይበልጥ ወንድና ይበልጥ ሴት እንዲሆኑ እርስ በርስ መረዳዳት አይደለምን? እድገትን ማነቃቃት ማለት አንድን ሰው የራሱን ወይም የራሷን ማንነት እንዲቀርጽ ወይም እንድትቀርጽ መርዳት ነው። ስለዚህ ፍቅር ጥበበኛነት ነው ማለት ይቻላል። በመጽሐፍ ቅዱስ ውስጥ ስለ ወንድና ስለ ሴት መፈጠር ሲናነብ እግዚአብሔር መጀመሪያ አዳምን ሲሰራ እናያለን። በዘፍጥረት ምዕራፍ 2 ከቁጥር 7 ከዚያም አንድ አስፈላጊ ነገር እንደ ጎደለ ስለ ተረዳ ሔዋንን ይሠራል። ሰውየውም አዳምም እነሆ ይቺ አጥንት ከአጥንቴ ሥጋዬም ከሥጋዬ ናት ብሎ ለአድናቆት ሲናገር እግዚአብሔር ሰማ። እኛም ሰውየውና ሴቲቱ ለመጀመሪያ ጊዜ ሲተዋውቁ ያደረጉትን አስደናቂ ጭውውት መስማት እንችላለን። በባለ ትዳሮች ሕይወት ውስጥ በአስቸጋሪ ወቅቶች ጭምር አንዱ ሰው ሌላውን ሁልጊዜ እንደሚያስደንቅ እና ለመጀመሪያ ጊዜ የሚገናኙ ይመስል የግንኙነታቸው አዲስ በሮች ወለል ብለው እንደሚከፈቱ መገመት ይቻላል። በእያንዳንዱ አዲስ ደረጃ እርስ በርሳቸውን ማነጻቸውን ይቀጥላሉ። ፍቅር አንዱ ሌላውን በጥበበኛ ትዕግሥት ከእግዚአብሔር በሚመጣ ትዕግሥት እንዲጠባበቁ ያደርጋቸዋል። ለአዲስ ባለትዳሮች የሚደረግ ሐዋርያዊ ጥበቃ ሕይወትን ለመስጠት ለጋስ እንዲሆን ማበረታታትም ያካትታል። ከጋብቻ ፍቅር ግላዊ ሙሉ በሙሉ ሰብአዊ ከሆነ ባሕሪ አንጻር የቤተሰብ ዕቅድ በተገቢው መንገድ ሊፈጸም የሚችለው በባልና ሚስት መካከል በሚደረግ ስምምነትና ውይይት፣ ጊዜያትን በማክበርና የትዳር አጋርን ክብር በመጠበቅ ይሆናል። በዚህ ረገድ ብዙውን ጊዜ ለሕይወት ጸር የሆነውን አስተሳሰብ ለመቃወም እንዲቻል ሁማኔ ቢቴ በሚል ርዕስ የሚታወቀው ሐዋርያዊ መልእክት እና ፋሚሊያሪስ ኮንሲሲዮ የተሰኘው ሐዋርያዊ ማበረታቻ አስተምሮ እንደገና ግምት ውስጥ መግባት አለበት። ኃላፊነት የሚሰማው ወላጅነትን የሚያካትቱ ውሳኔዎች የአንድ ሰው እጅግ የተቀደሰ ምስጢራዊ ማዕከልና መጠለያ የሆነውን ሕሊና ማነጽን ይጠይቃል። በዚህ እያንዳንዱ ሰው ድምፁ ከልብ ጥልቅ ጓዳ የሚያስተጋባው ከእግዚአብሔር ጋር ብቻውን ይሆናል። ጥንዶቹ በበለጠ ንቃተ ሕሊና እግዚአብሔርና የእርሱንም ትእዛዝ ለመስማት በጣሩ በሮሜ መልእክት ምዕራፍ 2 ከቁጥር 15 እና መንፈሳዊ ድጋፍ ባገኙ ቁጥር ውሳኔያቸው ከተለመዱ ማኅበራዊ አስተሳሰቦች፣ ተገዢ ከሆነው ግላዊ ምክንያትና ይሉኝታ ይበልጥ ነፃ ይሆናሉ። ጥንዶች በጋራ ምክርና ጥረት ውሳኔ ያደርጋሉ። ስለዚህ ሁለቱም የራሳቸውን አስቀድሞ የተወለዱትንም ሆነ ወደፊት ለሚወለዱ ልጆቻቸው ደህንነት በአስተውሎት ግምት ውስጥ ያስገባሉ።
ለዚህ ስለት ደግሞ የዘመኑን ቁሳዊም ሆነ መንፈሳዊ ሁኔታዎች እንዲሁም የኑሮ ሁኔታቸውን ማገናዘብ ያስፈልጋቸዋል። በመጨረሻም የቤተሰብ ቡድንን የዓለማዊ ህብረተሰብንና የራስዋን የቤተ ክርስቲያንን ፍላጎቶች መርዳት አለባቸው። በስተመጨረሻ በእግዚአብሔር ፊት ይህ ዳኝነት የሚሰጡት ወላጆች ራሳቸው እንጂ ሌላ ማንም አይደለም። በተጨማሪ በተፈጥሮ ህግጋትና በተዋልዶ ሁኔታ ላይ የተመሰረቱ ዘዴዎችን መጠቀም ሊበረታታ ይገባል። ምክንያቱም እነዚህ ዘዴዎች የጥንዶቹን አካላዊ ክብር የሚጠብቁ በእነርሱም መካከል እርህራሄን የሚያበረታቱና የእውነተኛ ነጻነት ትምህርት የሚደግፉ ናቸው። ስለዚህ ልጆች የእግዚአብሔር ድንቅ ስጦታና ለወላጆችና ለቤተ ክርስቲያን የደስታ ምንጭ ስለመሆናቸው የበለጠ ትኩረት ሊሰጥ ይገባል። በእነርሱ አማካኝነት ጌታ ዓለምን ያድሳል። ምንጭ፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 218 እስከ 221 ላይ የተወሰደ መሆኑን ለመግለጽ እወዳለሁ።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ መስከረም 16 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።